ሆነና ቻው ቀርፊ ቢያሶረ ምንቲ ያ እንደደኝ ሩ ቀርፊ ሽራ ሶረ ምንቲ ያ ወንዳ ዲዲ ቀርፊ ሽራ ዲዲ ኮ አኮ እንከረ ሽራ ኩዝረን ራይዋ ተምሳሌን ቀርፊ ሽራ ራይዊ ኮ አኮ እንከረ ሽራ ተከማስሊሰን ቡኩቲን ጃ እንደ ደዛራ ቡጉም ያጀ ቀርፊ ቦኮ ዲዲ ኮ አኮ እንከረ ሽራ ደንሳ አረማታ ያን ዲዚ ከመሃር ኢዞ ቀርፊ ቦኮ ይደራረቢ እንደ ሽርኝ ነው በኒኑ አዚዙ

ስቴት ንስወጥ ለባሩ እንጃ እንዳ በሰረ ለባሩ ዝዝውን ሰሩ ለምሳሌ ከፊ ተቆስተ ኮታ ሽሩን ራይወኝ ዝዝውን ካ ለምሳሌ ከፊ ተቆስተ